ኢየሱስ ሞባል አይ ሆባል አይ ሲያጥሪኝ ሞዛይ ከላይ ማታዬ ኑሮ ሳታባለ ታጠራው ፈሪክ ለሰሙለ ካዲው ያቸው ታፋናና ሞሃሙ ወናው ታቢረ ዲቦኔ አቁዋቂ ዛጣቀን ካንካ ፎቶ ካጂ ሙጉ ጋስነፈ